0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልኝ አድማጮች፣ የለተ ሐሙስ ሰኔ 18 ቀን 2018 ዓመተ ምህረት የዶቼ ቬለ ሬዲዮ የቀጥታ ስርጭት። ከቦን ከተማ የራይኑን ዛቅራቢያ የሚተላለፈው የዶቼ ቬለ DW የአንድ ሰዓት ስርጭታችን ጀምሯል። ስርጭቱን በመምራት ማንተጋፍቶ ስለሽ አብሪያችሁ ቆያለሁ። ለዓለም ዜናው ደግሞ ሹአየ ለገሰ ተዘጋጅታለች። በዜና መጽሔት አምስት ዘገባዎችን እናስተነትናለን። ዘገባዎቹም የኢትዮጵያ አግራዊ የምክክር ኮሚሽን አግር ለምክክር ጉባኤ መረጣቸው ስምንቱ አጀንዳዎች፣ በአስተያየት ሰጪዎች ተስፋና ስጋት የተንጸባረቀበት የአግራዊ ምክክር፣ የኦሮሚያ ክልሉ ግጭትና ዘላቂ መፍትሄው፣ የኢቦላ ስርጭትን ለመከላከል የጉዞ እገዳ አስፈላጊ አይደለም ሲል በአፍሪካ ሲዲሲ ማሳወቁ ይሰኛሉ ዘገባዎቹ። በስፔን ከ200 በላይ ሰዎችን የገደለው የሙቀት ወጀብ በፈረንሳይስ ምን አደረሰ በሚል ርዕስ ቃለ መጠይቅ ይኖረናል። ሳምንታዊ ዝግጅታችን የባህል መድረክ በድጋሚ የሚቀርብ ነው። አድማጮች፣ ስርጭታችን የሚደመጥባቸውን የሳተላይት መስመሮች ላስታውሳችሁ። በኢትዮ ሳት ወይንም NSS 12 በ10985 ሜጋሄርስ ሆሪዞንታል DW 08 ላይ ማድመጥ ይቻላል። ትራንስፖንደሩ MEH 01 ወይንም EAH 01 ነው። ፈልጉን። በኢንተርኔት DW አማሪክ በተባለው መተግበሪያ በተንቀሳቃሽ ስልክና ታብሌትም ልትከታተሉን ትችላላችሁ። በፌስቡክ DW አምሃሪክ ዝግጅታችን በቀጥታ ሲሰራጭ ማድመጥ አስተያየት መስጠት ይቻላል። የቀጥታ ስርጭታችን በቴሌግራም እና በዩቲዩብም መከታተል ትችላላችሁ። በዋትስአፕ ደግሞ ዝግጅቶቹን ማግኘት ይቻላል። አስተናጋጃችሁ ማንተጋፍቶ ስለሽ ነኝ። ለዓለም ዜናው ሹአየ ለገሰ። መልካም ቆይታ።
0: የDW ዜና
2: እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ የኬንያ ፖሊስ በዛሬው ዕለት ናይሮቢ በሚገኘው ዋና የፖሊስ ጣቢያ አቅራቢያ የተሰበሰቡ ሰልፈኞችን በአስለቃሽ ጭስ በተነ። ሰልፈኞቹ ከሁለት ዓመት በፊት በተደረገው ከፍተኛ የመንግስት የቀረጥ እቅድ ተቃውሞ ሰልፍ ላይ የተገደሉትን ለማስታወስ ነበር የተሰበሰቡት። ቬኔዙዌላን ባናወጠው የመሬት መንቀጥቀጥ ቢያንስ የ164 ሰዎች ሕይወት መጥፋቱን፣ 971 ሰዎች ደግሞ መጎዳታቸውን የሀገሪቱ ጊዜያዊ ፕሬዝደንት አስታወቁ። በርካታ ሀገራት ለእርዳታ እጃቸውን ዘርግተዋል። የቬኔዙዌላ መንግስት የአስቸኳይ ጊዜ አዋጅ ደንግጓል። የኢራን አብዮታዊ ዘብ አዛዥ እስራኤል ከመላ ሊባኖስ መውጣት እንደሚኖርባት አመለከቱ። እስራኤል በበኩሏ ሂዝቦላ ትጥቁን ሳይፈታ ኃይሌን አላወጣም ብላለች። ፈረንሳይ ከሩሲያ ጋር ግንኙነት ያለው ነዳጅ ጫኝ መርከብን በሲሲሊ የባህር ዳርቻ ላይ መያዟን አስታወቀች። ሩሲያ ድርጊቱን አውግዛ የባህር ላይ ውንብድና ብለዋለች። ዜናው በዝርዝር። የኬንያ ፖሊስ በዛሬው ዕለት ናይሮቢ በሚገኘው ዋና የፖሊስ ጣቢያ አቅራቢያ የተሰበሰቡ ሰልፈኞችን ለመበተን አስለቃሽ ጭስ መተኮሱ ተነገረ። ሰልፈኞቹ የተሰባሰቡት ከሁለት ዓመት በፊት በተደረገው ከፍተኛ የመንግስት የቀረጥ ጭማሪ እቅድ ተቃውሞ ሰልፍ ላይ የተገደሉትን ለማስታወስ እንደሆነ ተገልጿል። ጄንዚ የተሰኘው አመጽ ከተቀሰቀሰ ሁለት ዓመት ሆነው። ኬንያውያን ወጣቶች በጎርጎሮሳዊ 2024 ሰኔ ወር ላይ ነበር በሀገሪቱ ያለውን የኢኮኖሚ ችግር፣ ሙስናና መንግስት ያጸደቃቸውን አዳዲስ ግብሮች በመቃወም አደባባይ በመውጣት ተቃውሟቸውን የገለጹት። የሀገሪቱንም ፓርላማ እስከ መውረድ ደርሰው ነበር። በወቅቱም የበርካታ ተቃዋሚ ሰልፈኞች ሕይወት አልፏል። ዛሬ የታቀደውን ሰላማዊ ሰልፍ ለማደናቀፍ የመንግስት የጸጥታ ኃይሎች የናይሮቢን ዋና ዋና መንገዶች መዝጋታቸው ተዘግቧል። የተወሰኑ የመብት ተሟጋቾችና ፖለቲከኞች ግን እስከ ምክር ቤቱ ድረስ በመሄድ ለሞቱት መታሰቢያ አበባ አስቀምጠዋል። በሰልፉ ከተሳተፉት አንዱ ለሮይተርስ እንደገለጸው የናይሮቢ ጎዳናዎችን የሞሉት የፖሊስ ኃይሎች ለሰልፍ ከወጣው ህዝብ በቁጥር ይበልጣሉ።
3: We are coming out to, you know,
4: ታውቃለህ፣ የወጣነው የፖሊስን ጭካኔ ለመታገል ነው። በተለይ ደግሞ የወደቁ ወታደሮቻችን እንዲሁም የተገደሉና የተጎዱ የጂንዚ አባላትን ለማስታወስ ነው። ለነዚህ ሁሉ ካሳል ተከፈለም መንግስትም ሁኔታው የተመቸው ይመስላል ተቃውሞውን በተመለከተ ፖሊስ የተቃውሞ ሰልፍ እንዳይደረግ ለማድረግ እየሞከረ ነው ምንም አይነት ሰልፍ የሌለ እንዲመስል ለማድረግ እየሞከረ ነው ምክንያቱም የፖሊስ ብዛት ለሰልፍ ከወጣው حزب ጋር ሲነጻጸር ፖሊስ ለተቃውሞ ከተሰበሰበው حزب ይበልጣል
3: more than the people who are coming to demo
2: ከሁለት አመታት በፊት ተቃውሞን ተከትሎ 127 ሰዎች በፖሊስ መገደላቸው ተዘግቧል። ፕሬዝዳንት ዊሊያም ሩቶ ለጥቃት ሰለባዎች 15 ሚሊዮን ዶላር ካሳ መመደባቸውን ሮይተርስ ዘግቧል። የመብት ተሟጋቾች ግን የገንዘብ ካሳ ብቻ በቂ አይደለም እያሉ ነው። ቬንዙዌላን ባናወጠው የመሬት መንቀጥቀጥ ቢያንስ 164 ሰዎች ህይወት መጥፋቱን 971 ሰዎች ደግሞ መጎዳታቸውን የሀገሪቱ ጊዜያዊ ፕሬዝዳንት አስታወቁ። ፕሬዝዳንት ዴሊ ሮድሪገዝ ዛሬ እንደገለጹት ትናንት ምሽቱን በተደጋጋሚ የተከሰተው የመሬት መንቀጥቀጥ በሬክተር መለኪያ 7.2 እና 7.5 የደረሰ ነው። የመሬት መንቀጥቀጡ ቬንዙዌላ ውስጥ ከዚህ ቀደም ካጋጠሙት እጅግ ከፍተኛው መሆኑ የተገለጸ ሲሆን ንዝረቱ በመላ ሀገሪቱ ተሰምቷል። ከዚህ አልፎም ከዋና ከተማ ካራካስ በ 1700 ኪሎ ሜትር ርቀት ላይ እስከ ብራዚል አማዞን ድረስ ከየህንጻው ሰዎች እንዲወጡ ማስገደዱ ተዘግቧል። የመሬት መንቀጥቀጡ ከፍተኛ ጉዳት ላስከተለባት ቬንዙዌላ ፈረንሳይ 86 የህይወት አድን ሰራተኞችን ለመላክ መዘጋጀቷን ፕሬዝዳንት ኢማኑኤል ማክሮ ተናግረዋል። የጀርመን መራሄ መንግስት ፍሬደሪሽ ሜርስ በበኩላቸው በደረሰው የተፈርጦ አደጋ የተሰማቸውን ለመግለጽ መቸገራቸውን ገልጸው ሀገራቸው አስፈላጊውን እርዳታ እንደምታደርጋ ሰውቀዋል። የተለያዩ ሀገራትም የየበኩላቸውን እርዳታ ለማድረግ መዘጋጀታቸውን እየገለጹ ነው። ቻይና ቬንዙዌላ የሚያስፈልጋትን እርዳታ ለማቅረብ ዝግጁ መሆኗን በውጭ ጉዳይ ሚኒስትር ቃል አቀባይዋ ጎ ያኳና ማካኝነት አስታውቃለች።
4: ቻይና

ደንግጓል። የኢራን አብዮታዊ ዘብ አዛዥ እስራኤል ከመላ ሊባኖስ መውጣት እንደሚኖርባት አመለከቱ። ቅዱስ የተሰኘው ኃይል ኮማንደር ኢስማኤል ቃኒ እስራኤል በገዛ ራሷ ሊባኖስን ለቃ ትውጣ ወይ ደግሞ በኃይል ተሸንፋ ትወጣለች ማለታቸውን የሀገሪቱ መገናኛ ብዙሃን በዛሬው ዕለት መዘገባቸው ሮይተርስ ጠቅሷል። ባለፈው ሳምንት የአሜሪካና ኢራን ግጭቶችን ሁሉ ለማቆም የተፈራረሙበት የመግባቢያ ስምምነት የሊባኖስን ሉዓላዊነት ማክበርንም ያካትታል። ቴህራን ደግሞ የእስራኤል ወታደሮችን ከደቡብ ሊባኖስ መውጣትንም ይጨምራል ባይናት። እስራኤል በበኩሏ ወታደሮቼ ከደቡባዊ ሊባኖስ የሚወጡት ሂዝቦላ ትጥቅ ሲፈታ ነው ስትል ምላሽ ሰጥታለች። የእስራኤል መንግስት ቃል አቀባይ ዴቪድ ሜንሰር ለጋዜጠኞች በሰጡት መግለጫ ሂዝቦላ ስጋት ሆኖ እስከቀጠለ ትጥቁንም እስካልፈታና ከወታደራዊ ኃይል ነጻ እስካልሆነ ድረስ ኃይላችንን ከደቡባዊ ሊባኖስ አናወጣም ብለዋል። ባለፈው ሚያዝያ ወር የሊባኖስ መንግስት ባለስልጣናት በአሜሪካ ሸምጋይነት ከእስራኤል ጋር ተነጋግረው ተኩስ እንዲቆም ተስማምተው ነበር። አሁንም ንግግሩ ቀጥሏል። ንግግሩ የደረሰበትን በተመለከተ የአሜሪካው የውጭ ጉዳይ ሚኒስትር በሰጡት አስተያየት ሁለቱ ጎረቤት ሀገራት ያለማ ቁርጠኝነት ላይ ለመድረስ ተቃርበዋል ነው ያሉት። የምታደምጡት የዶች ቨለ ዲደብሊውን ዜና ነው። ፈረንሳይ ከሩሲያ ጋር ግንኙነት ያለው ነዳጅ ጫኝ መርከብን በሲሲሊ የባህር ዳርቻ ላይ መያዟን ፕሬዚደንት ኢማኑኤል ማክሮ ዛሬ ይፋ አደረጉ። እርምጃው ሞስኮ ላይ ከተጣለው ማዕቀብ ጋር በተገናኘ የተወሰደ ነው። ማክሮን በኤክስ ገጻቸው ማክሰኞ ዕለት የፈረንሳይ ባህር ኃይል የባህር አገልግሎትን ሕግ በመጣስ በሲሲሊ የባህር ወደብ በኩል ልታልፍ የነበረች ነዳጅ ጫኝ መርከብ ይዟል ብለዋል። የካሜሮንን ሰንደቅ የምታውለበልበው መርከብ ከሩሲያ የባልቲክ ወደብ የተነሳች በመሆኑ ጥርጣሬ ስለፈጠረ ለማጣራት መያዟ ተገልጿል። የፈረንሳይ ባህር ኃይል መርከቧን ቀጣይ ምርመራ ወደሚደረግበት ወደብ አጅቦ ወስዷል። ማክሮ ከሞስኮ ጋር ትስስር ያላት መርከብ በሌላ ሽፋን የምትንቀሳቀሰው ሩሲያ ዩክሬንን በመውረሯ በምዕራብ ሀገራት የተጣለባትን ማዕቀብ ለማለፍ እንደሆነ ገልጸዋል። እንዲህ ያሉት መርከቦች እንዳይታወቁ የሚያውለበልቡትን ሰንደቅ በተደጋጋሚ እንደሚለዋውጡ ነው የተገለጸው። ማዕቀብን ለመጣስ በሌላ ሽፋን የሚደረጉ እንቅስቃሴዎችን አንፈቅድም ነው ያሉት ማክሮን። ፕሬዚዳንት ቭላድሚር ፑቲን በበኩላቸው የመርከቧን መያዝ በማውገዝ ድርጊቱን የባህር ላይ ውንብድና ነው ብለዋል። አንድ ጀርመናዊ ሐኪም በአራት ዓመታት ውስጥ 12 ታማሚዎችን መግደሉን ዛሬ በቀረበበት የበርሊን ፍርድ ቤት አመነ። የ40 ዓመቱ የጽኑ ህሙማን ሐኪም ድርጊቱን የፈጸመው በሙያው ከፍተኛ ደረጃ ላይ በተመደበበት በዓመት ውስጥ መሆኑን ገልጿል። ሐኪሙ ከጎርጎሮሳዊ 2021 እስከ 2024 ዓመተ ምህረት ሐምሌ ወር ድረስ 15 ሰዎችን በመግደል ነው የተከሰሰው። ተከሳሹ ከ25 እስከ 87 ዓመት ዕድሜ ክልል ውስጥ ለነበሩት ተጎጆች የተለያዩ ገዳይ የመድኃኒቶች ድብልቅ እንደሰጠ ተነግሯል። አቃቢያን ሕግ በአንዳንድ አጋጣሚዎች ድርጊቱን ለመደበቅ ሲል እሳት እንደለኮሰም ያምናሉ። አቃቢ ሕግ ከችሎቱ ጋር በተያያዙ በርካታ አጠራጣሪ ጉዳዮችን እየመረመረ መሆኑንም የጀርመን የዜና ወኪል ዲፒኤ ዘግቧል። ዶክተሩ በመጀመሪያ የፈጸመውን ያመነው ከሚስቱ ጋር ከእስር ቤት ሆኖ በስልክ ባደረገው ንግግር ሲሆን ዓላማው ሰዎቹን ከነበረባቸው የህመም ስቃይ ለማሳረፍ ነው ማለቱን ዘገባው ጠቅሷል። ግለሰቡ ድርጊቱን ለፍርድ ቤቱ ከማመኑ በተጨማሪ በሰለባዎቹ ቤተሰቦች ላይ ላደረሰው ስቃይ ይቅርታም ጠይቋል። ወንጀሉን ያመነው በቀረበበት መረጃ ብዛት ሳይሆን ላለፉት ወራት ከነፍሱ ጋር መክሮ መሆኑንም ተናግሯል።
አውሮፓ በዚህ ሳምንት በሙቀት ማዕበል ተጨንቋል። ቤልጅየም ላይ የሙቀት መጠን እስከ 40 ዲግሪ እንደሚደርስ ትንበያዎች ያመለክታሉ። ጀርመን ውስጥ ቦንን ጨምሮ በበርካታ ከተሞች በዛሬው ዕለት ሙቀቱ 38 ዲግሪ ደርሷል። ነገም ከዚህ ከፍ እንደሚል ተገምቷል። ስዊዘርላንድ በሙቀት ማዕበሉ ምክንያት የኒውክሌር ኃይል ማመንጫዋን ከነገ ጀምሮ ልትዘጋ እንደምትችል ተገልጿል። የብሪታንያ አምቡላንስ

0: በዛሬው ዕለት ብቻ በሙቀቱ ምክንያት ለሞት የሚያሰጋ የጤና ችግር ያጋጠማቸው በርካታ ታማሚዎችን ማስተናገዳቸው ተነግሯል። ሰሞኑን በመላው አውሮፓ ወደ 101 ሚሊዮን የሚደርሱ ሰዎች ከ35 ዲግሪ በላይ የሚደርስ የሙቀት ማዕበል እየተጋፈጡ መሆኑን አጃንስ ፍራንስ ፕሬስ በዘገባው ጠቅሷል። ሙቀቱ በአብዛኛው የአፍሪካ ሀገራት ያልተለመደ መሆኑን ነው አመልክቷል። አውሮፓ ውስጥ በተለይ የሙቀት ማዕበሉ የጠናው ፈረንሳይና ስፔን መሆኑን የተገለጸው በእነዚህ ሀገራት ሙቀቱ የሰዎችን ሕይወት እስከ መቅጠፍ ደርሷል። ይህ ዶች ቬለ ነው። ከዶች ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። የኬንያ ፖሊስ በዛሬው ዕለት ናይሮቢ በሚገኘው ዋና የፖሊስ ጣቢያ አቅራቢያ የተሰበሰቡ ሰልፈኞችን ባስለቃሽ ጭስ በተነ። ቬኔዙዌላን ባናወጠው የመሬት መንቀጥቀጥ ቢያንስ የ164 ሰዎች ሕይወት መጥፋቱን፣ 971 ሰዎች ደግሞ መጎዳታቸውን የአገሪቱ ጊዜያዊ ፕሬዝዳንት አስታወቁ። የኢራን አብዮታዊ ዘብ አዛዥ እስራኤል ከመላ ሊባኖስ መውጣት እንደሚኖርባት አመለከቱ። እስራኤል በበኩሏ ሂዝቦላ ትጥቁን ሳይፈታ ኃይሌን አላወጣም ብላለች። ፈረንሳይ ከሩሲያ ጋር ግንኙነት ያለው ነዳጅ ጫኝ መርከብን በሲሲሊ የባህር ዳርቻ ላይ መያዟን አስታወቀች። ሩሲያ ድርጊቱን አውግዛ የባህር ላይ ውንብድና ነው ብላለች። ዜናው በዚሁ አበቃ።
1: አርማጮች ዜናውን ሹአይ ለገሰ አሰማችን። ወደ ዜና መጽሔት ትንታኔያችን እንሻገር።
2: የዜና መጽሔት
1: ቀደም ሲል እንዳስተዋወቅኩት አምስት ጉዳዮችን ነው እናስተነትነው በዜና መጽሔት። ቀዳሚው የኢትዮጵያ ሀገራዊ ምክክር ኮሚሽንን ይመለከታል። ምክክር ኮሚሽኑ የፊታችን ሐምሌ 8 ቀን 2018 ዓ.ም የሚጀምረው የምክክር ጉባኤ የሚመክርባቸውን 8ቱ ዋና ዋና ያላቸውን አጀንዳዎችን ለይቷል። ኮሚሽኑ ትናንት ረቡዕ ማምሻውን አዲስ አበባ ውስጥ ያሳወቀው ለምክክር ያቀረባቸው 8ቱ አጀንዳዎች በርካታ ዝርዝር ይዘቶች ያሏቸው ናቸው። የአዲስ አበባ ወኪላችን ስዩም ጌቱ ዝርዝር ዘገባ ልኮልናል።
3: የኢትዮጵያ ሀገራዊ ምክክር ኮሚሽን ከቀረቡለት በብዙ ሺዎች የሚቆጠሩ ጉዳዮች መካከል ሀገራዊ ፋይዳ ያላቸው ያላቸው 8 አበይት አጀንዳዎችን መለየቱን ባሳወቀበት በትናንት ማምሻው መግለጫው እነዚህ አጀንዳዎች በመጪው ሐምሌ 8 ቀን 2018 ዓ.ም በሚጀምረው የምክክር ጉባኤ ላይ ቀርበው ጥልቅ ውይይት የሚደረግባቸው መሆኑን አስታውቋል። 8ቱ አጀንዳዎቹ 130 ሚሊዮን የኢትዮጵያ ሕዝብን የሚወክሉ ተሳታፊዎች በሰፊው የሚመክሩባቸው ዋና ዋና ጭብጦች መሆናቸውን የገለጸው ኮሚሽኑ አጀንዳዎቹ የተመረጡትም በሁሉም የኢትዮጵያ ክፍሎች በተካሄደው ሰፊና ግልጽ ሂደት ነው ብለዋል። የኮሚሽኑ ዋና ኮሚሽነር በመግለጫው ወቅት እንዳሉትም
4: እነዚህ ሀገራዊ አጀንዳዎች ከራሱ ከኢትዮጵያ ሕዝብ ድምፅ፣ ቅሬታ፣ ፍላጎት፣ ተስፋና ስጋት የተቀዱ ናቸው። የሀገራዊ አጀንዳ ልየታ ሂደትን ተአማኒነት፣ አካታችነት፣ ሁሉን አቀፍነት ለማረጋገጥ ኮሚሽኑ በሁሉም የክልል እንዲሁም በሁለቱ ከተማ አስተዳደሮች ሰፊ የህዝብ ምክክር አካሂዷል። ከዚህም ባሻገር የፌዴራል ተቋማት አመለካከታቸውን ያበረከቱ ሲሆን በተለያዩ የዓለም ክፍሎች የሚገኙ በውጭ የሚኖሩት ኢትዮጵያውያን በአጀንዳ ልየታው ትርጉም ያለው ተሳትፎ በማድረግ ድምጻቸው ተካቷል።
3: የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ አክለው እንዳሉት ኮሚሽኑ በምክክር ሂደቱም ሆነ በአጀንዳ ልየታው ለግለሰቦች፣ ለሲቪል ማህበረሰብ ድርጅቶችና ለፖለቲካ ድርጅቶች በሙሉ በሩን ክፍት ማድረጉን አስረድተዋል።
4: 8 አጀንዳዎችን የመለየት ወይንም የመቅረጽ ሂደት ስርዓቱን የተከተለና ግልጽ ነበር። ኮሚሽኑ በመጀመሪያ ደረጃ ከተለያዩ ባለድርሻ አካላት የአጀንዳ ግብዓቶችን ሰብስቧል። ቀጥሎም አጀንዳዎችን በየፈርጁ ማደራጀትና ማጠናቀር እንዲሁም ቅድሚያ የሚሰጣቸውን አጀንዳዎች መለየት ችሏል። በመቀጠልም እጅግ መሰረታዊና ሀገራዊ ፋይዳ መስፈርቶችን መሰረት በማድረግ በኮሚሽኑ ምክር ቤት ሰፊ ውይይት ተካሂዷል። በዚህም መሰረት ሀገራዊ አጀንዳዎች ተጣርተዋል። በሀገር ደረጃ ምክክር የሚደረግባቸው ከማይደረግባቸው ተለይተዋል።
3: በመሆኑም በተለያዩ መንገዶች ሰፊ ከተባሉ የማህበረሰብ አካላት የተሰበሰቡ አጀንዳዎች በጥንቃቄ በጥንቃቄ ታይተው አገራዊ አጀንዳዎቹ መቀረጻቸውን ገልጸዋል። እንደ ኮሚሽኑ ማብራሪያ ዋና ዋና ጭብጥ ባላቸው 8 አጀንዳዎች ስር ንዑስ ጭብጦችም ተዘጋጅተዋል። እነዚህም ለምክክር ጉባኤው ተሳታፊዎች እንደ መሪ ጥያቄዎች ሆነው የሚቀርቡ ይሆናሉ ተብሏልም። በዚሁ መሰረት የማንነትና አገር ባለቤትነት ጉዳይ፣ ታሪክና ማንነት፣ የጋራ አገራዊ ማንነትና ሴቶች፣ አገር ግንባታና ብዝሃነት፣ የቋንቋ ባህልና ቅርስ ጥበቃ ጉዳዮችና ሌሎችም ንዑስ ጭብጦች የተካተቱበት የምክክሩ አንደኛው ዋና አጀንዳ የአገር ግንባታ ጉዳይ ተሰኝቷል። የመንግስት አደረጃጀትና የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት በተሰኘው ሁለተኛ አጀንዳ ስር ደግሞ የመንግስት አደረጃጀት አስተዳደር ስርዓት አይነት፣ የፌዴራልና ክልል መንግስታትን ስልጣን የሚወስነው የህገ መንግስት ጉዳይ፣ የአስተዳደር ወሰኖች፣ የምርጫና መድብለ ፓርቲ ስርዓት፣ በህገ መንግስቱ አንቀጽ 39(1) የተደነገገው የራስን እድል በራስ የመወሰን መብትን የሚያረጋግጠው አጀንዳ ላይ መወያየትና ሌሎችንም ያካተተ ነው።
4: ራስ የመወሰን መብት በቅንፍ ውስጥ 39(1)
3: የፌዴራል ከተሞች አዲስ አበባና ድሬዳዋ ከተሞች ጉዳይ ላይ ለመመካከር የተመረጠው ሶስተኛው ዋና አጀንዳ ስር ደግሞ አዲስ አበባ ከኦሮሚያ ክልል ጋር ያለው ግንኙነት፣ የከተማዋ የበጀት ድርሻ ጉዳይ፣ የአዲስ አበባ ፖሊስና ፍርድ ቤት ጉዳይ፣ የአዲስ አበባ ወሰንና የቦታዎች ስያሜ፣ የስራ ቋንቋ፣ የድሬዳዋ ከተማ የወደፊት አስተዳደራዊ ሁኔታና የህዝቦቿ ውክልና ብሎም ከተማዋን ከሚያዋስኗት ከኦሮሚያና ከሶማሌ ክልሎች እንዲሁም ከፌዴራል መንግስት ጋር ሊኖራት ስለሚገባው ውክልናና ግንኙነት ላይ ምክክር እንደሚደረግ ፍንጭ ተሰጥቷልም። የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ በላይነትና የሰብአዊ መብት ጉዳይ፣ ማህበራዊና ኢኮኖሚያዊ ጉዳዮች፣ የሙስናና የመልካም አስተዳደር ጉዳዮችና የሰላም ግንባታ ጉዳዮች ደግሞ ከአጀንዳ 4 እስከ አጀንዳ 8 የተዘረዘሩ አበይት የምክክር አጀንዳዎች ተብለው ተለይተው ቀርበዋል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እነዚህ አጀንዳዎች ላይ የሚደረገው ምክክር እንዲሳካ የሁሉም ቀና ተሳትፎ እንደሚሻው አስረድተዋል።
4: ስኬት የሁላችንንም በጎ ተሳትፎ ይጠይቃል።
3: ከአራት ዓመታት በላይ ለሚሆን ጊዜ በስራ ላይ የቆየው የኢትዮጵያ ሀገራዊ ምክክር ኮሚሽን አሁን ላይ የስራ ዘመኑ የመጨረሻ ምዕራፍ ላይ ቢደርስም የኮሚሽኑን ገለልተኝነትና አካታችነት በጥያቄነት አንስተው ከተሳትፎ የታቀቡ የፖለቲካ ድርጅቶች መኖራቸው ይታወቃል። ኮሚሽኑ በፊናው 4000 የህዝብ ተወካዮች የሚሳተፉበት የምክክር ጉባኤ ጊዜን ቀን ቆርጦ ለምክክሩ የመጨረሻ ምዕራፍ በደረሰበት በአሁኑ ወቅትም ቢሆን ለታጠቁ አካላት ጨምሮ በራችን ለማንም ክፍት ነው ሲል ደጋግሞ ምላሽ ሰጥቷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: በኢትዮጵያ ዘላቂ ሰላምን ለመገንባትና ብሔራዊ መግባባትን ለመፍጠር በሚል የተጀመረው አገራዊ ምክክርን በተመለከተ የተለያዩ አስተያየቶች እየተሰነዘሩ ነው። ሂደቱን በተመለከተ ከህዝብ የሚደመጡ አስተያየቶች በሁለት የተከፈለ ሲሆን አንደኛው ወገን ሂደቱን በተስፋና በበጎ ይመለከቷል። ሌላኛው ወገን ደግሞ በከፍተኛ ጥርጣሬና ስጋት እየተከታተለው ነው። የአዲስ አበባ ወኪላችን ሃና ደምሴ የተለያዩ ሰዎችን አነጋግራ ቀጣዩን ዘገባ አጠናቅራለች።
5: ምክክሩን በበጎ የሚመለከቱት የህብረተሰቡ ክፍሎች ሂደቱን ለዘመናት የቆየ የፖለቲካና የማህበራዊ ችግሮቻችንን ለመፍታት ይህን ሀገራዊ ምክክር ታሪካዊ ድል አድርገው ይወስዱታል። በተለያዩ የሐሳብ ልዩነቶች በጠረጴዛ ዙሪያ ለመወያየት፣ የጦርነትና የኃይል አማራጮችን ለማስቀረት እንዲሁም አሳታፊ ስርዓት ለመገንባት ዋነኛ መሳሪያ እንደሆነ ያምናሉ። በተለይም ሴቶችና ወጣቶች በምክክሩ የመድረክ ዝግጅት ላይ መሳተፋቸው ሂደቱ ህዝባዊ መሰረት እንዳለውና ሁሉን አቀፍ ዲሞክራሲያዊ ባህልን ለማሳደግ እንደሚረዳ ይናገራሉ።
6: ሰው ትልቅ ሐሳብ ነው፣ ገዢ ሐሳብ ነው። ሀገሪቷን ወደ አንድ መንገድ ሊወስድ የሚችል ሀሳብ ነው እና ሀገራዊ ምክክሩ መደረጉ ጥሩ ሆኖ ሳለ
7: ኢትዮጵያ ባለፉት ዘመናት ያጣችው በጣም ብዙ የሰላም እድሎች አሁን በጠረጴዛ ዙሪያ እረፍትን እንድታገኝ ያድላታል ብዬ አስባለሁ። ካለፈው ስህተታችን ደግሞ ተምረን እኔም እንደ እናት ለልጆቻችን የምታኮራው ሀገር የምናስረክብበት አጋጣሚ እንደሚሆን ተስፋ አደርጋለሁ። የምታኮራ ሀገር ለልጆቻችን እንደምንሰጥ እውነት ትልቅ ተስፋ አለኝ።
6: አንደኛ ሰላም ሀገሪቷ ላይ እጅግ ችግር እየሆነ ስለሆነ ሰላምን አጥብቄ ከዚህ ምክክር ጉባኤ በኋላ የምጠብቀው ነው። ሁለተኛው ከሰላሙ በኋላ የኑሮ ውድነቱ የተያዙት የክፍለ ሀገሮች መንገዶች አሉ። እንደ ልብ መግባት እንደ ልብ መውጣት የሚቸግሩን ቦታዎች አሉና እዛ ላይ የንግድ ግብይቶች እንዲኖሩ ፈልጋለሁ። የኑሮ መረጋጋት እንዲኖሩ ጠብቃለሁ። በሰላም ወጥቶ በሰላም መግባት ሰዎች ሀሳባቸው በነፃነት የሚያነሱበት እንትን የሚሉበት ከዚህ ምክክር ጉባኤ በኋላ የምጠብቀው ነው።
5: በሂደቱ ላይ ጥርጣሬና ስጋት ያላቸው ወገኖችም አሉ። ዋነኛው የጥርጣሬ ምንጭ በሀገሪቱ በተለያዩ አካባቢዎች አሁንም እየቀጠለ ያለው የጸጥታ ችግርና ግጭት ነው። ሰላምና መረጋጋት በሌለበት እንዲሁም ቁልፍ የፖለቲካ ኃይሎችና የታጠቁ ቡድኖች ባልተሳተፉበት እንዴት እውነተኛ መግባባት መፍጠር ይቻላል የሚለው ጥያቄ በሰፊው ይነሳል። በተጨማሪም ምክክሩ ከገዢው ፓርቲ ተጽዕኖ ነጻ የመሆን እድሉና ኮሚሽኑ የሚያመነጫቸው የውሳኔ ሐሳቦች በመንግስት ዘንድ በተግባር የመተርጉማቸው ነገር በብዙዎች ዘንድ ጥርጣሬ ፈጥሯል። ሂደቱ የይስሙላ የፖለቲካ መድረክ ወይም የጊዜ መግዣ ብቻ ሆኖ እንዳይቀር የሚል ስጋት አላቸው።
8: እንግዲህ በእኔ እይታ ይህ የሀገራዊ ምክክር ስብሰባው መደበኛ የፖለቲካ መድረክ እንደሆነ ነው የሚሰማኝ።
6: መደበኛ የፖለቲካ መድረክ ነው ማለት ለፖለቲካል ብቻ ጌን ለማድረግ የተደረገ ነው ብዬ ነው ማስበው። ያው አንዱ የፖለቲካ መገለጫ የሆነው ስልጣን ነው። ስለዚህ ያንን ስልጣን ለመያዝ፣ ለማራዘም፣ ለመከፋፈል፣ አንዳንድ ነገሮችንም ሼር ለማድረግ ስለሚፈለግ ስለዚህ ይሄ የፖለቲካል አካሄድ ነው።
7: ዋናው ነገር ምንድን ነው? ስብሰባው መደረጉ ሳይሆን በሂደቱ ላይ ያሉ የፖለቲካ ፓርቲዎች ቅሬታቸው ተፈቶና እውነተኛ የሐሳብ ብዙሃነት መስተናገዱ ላይ ነው ብዬ አምናለሁ።
9: ፈጣን ለውጥ ይመጣል የሚል እምነት የለኝም። ግን ደግሞ ለረጅም ጊዜ ወስዶ ሙሉ ለሙሉ ስምምነት ላይ ከተደረሰ ግን ያ ምክክር ኮሚሽኑ የሚወስነውን ማንኛውንም ውሳኔ ኢትዮጵያ ውስጥ ያሉ አካላት ለመቀበል ዝግጁ ከሆኑ ግን የሰላም ለውጥ ይመጣል ብዬ አምናለሁ። እና የሚቀመጡት አካላት ደግሞ ወይንም ተወካዮች የሁሉንም የኢትዮጵያ ሕዝቦች ድምፅና የልብ ትርታ ሙሉ ለሙሉ ይወክላሉ የሚል እምነት የለኝም እኔ።
5: የሀገራዊ ምክክር ሂደቱ በታላቅ ተስፋና በጥንቃቄ በተሞላ ጥርጣሬ መካከል እየተጓዘ ይገኛል። ምክክሩ የተጣለበትን ሕዝባዊ አደራ ተወጥቶ ስኬታማ መሆን የሚችለው የሕዝቡን ስጋቶችና ጥርጣሬዎች በአጥጋቢ ሁኔታ ሲመልስ፣ ገለልተኝነቱን በተግባር ሲያሳይ፣ ሁሉንም ባለድርሻ አካላት ማካተትና እውነተኛ ሰላምን ማምጣት ሲችል ብቻ እንደሆነ የተሰጡት አስተያየቶች ያመለክታሉ። ለዶይቼ ቬለ ራዲዮ ሀና ደምሴ አዲስ አበባ።
1: የኦሮሞ ፌዴራላዊ ኮንግረስ በመጻሩ ኦፌኮ ከሰሞኑ በኦሮሚያ ክልል እየተባባሰ የመጣ ያለው የጅምላ ግድያ፣ የዜጎች መፈናቀል እንዲሁም በሃይማኖትና በብሔር ላይ ያነጣጠረ ጥቃቶች ታይቷል በማለት ጥቃቶቹን ተቃውሟል። የክልሉ መንግስት በሰጠው ምላሽ ግን በኦሮሚያ ክልል ከነበረው ግጭት ውጪ ግጭቶች ተባብሰው ቀጥሏል የሚል ግምገማ አለመኖሩን አሳውቋል። የአዲስ አበባ ወኪላችን ስዩም ጌቱ ተጨማሪ አለው።
10: ከኦሮሚያ ክልል ሆሮ ጉድሩ ወለጋ ቤዶንጎሮ ወረዳ ባሳለፍነው እሁድ ሰኔ 14 ቀን 2018 ዓ.ም አስተያየታቸውን ለዶይቼ ቬለ የሰጡ የአካባቢው ነዋሪ ከሰሞኑ በወረዳው ቱሉ ጋና ከተማ አካባቢ ላይ ሰፋፊ ግጭቶች ማንነታቸው በማይታወቅ ባሉ ታጣቂዎችና የመንግስት ጸጥታ አካላት መካከል ደጋግሞ መስተዋሉን ገልጸዋል።
11: እና ያው አነጋግ ላይ ተጀመረ እስካሁን ድረስ በቃ ከባድ ውጊያ ነው እየተካሄደ ያለው። በጣም አሁን ሰው በጣም እንትን እያለ የተጀመረው ማንነቱንም አላውቅም ብቻ እስካሁን ድረስ ያው ጦርነቱ በጣም እየተጧጧፈ ነው።
10: ሌላው ከአርሲ ዞን ሽርካ ወረዳ ሶሌ ዲገሉ ቀበሌ አስተያየታቸውን የሰጡን ነዋሪ ማክሰኞ ሰኔ 16 ቀን 2018 ዓ.ም በአካባቢው ላይ በተከሰተው የጸጥታ ችግር የሰው ህይወት ማለፉን ገልጸዋል።
12: ሶሌ ዲገሉ ላይ ነው ትላንትና ተኩስ ነበር። ዛሬ አሁን ሬሳው ፈልጎ ተገኝቶ ተቀበረ።
10: እንዴት ነው የተከሰተው ችግሩ?
12: ያው ሰሜን ሶሌ ዲገሉ ጉናናቱ ላይ ደጋ ውስጥ ህዝብ የተፈናቀለው አካባቢ ማለት ነው። ለሰብል ነው የሚወጣው። እንትን ርጭት አለ። ይሄ ሰኔ አይደለሁ አሁን ለዛ ሄዱት ነው ወረራ ተደርጎባቸው ድንገት ምን ሰው በብዛት አሁን እኮ ያልተገኘም አለ። በጣም ከባድ ላይ ነው።
10: ለእርሻ ሄደ ሰው ነው የሞተ ማለት ነው። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በኦሮሚያ ክልል በንጹሐን ዜጎች ላይ እጅግ አሳሳቢ በሆነ ሁኔታ እየተባባሰ በመጣው አሰቃቂ ያለው ጥቃት ጥልቅ ሐዘን እንደተሰማው ገልጸዋል። ፓርቲው ከሰሞኑ ባወጣው ይፋዊ መግለጫው ባለፉት ዓመታት በኦሮሚያ በአንዳንድ አካባቢዎች ተገድቦ የነበረው ጦርነት አደገኛ በሆነ መልኩ ተስፋፍቷል ብሏልም። በአርሲ ዞን አሰኮ ወረዳ በተፈጸመው የተቀናጀ ባለው ጥቃት ብሔርና ሃይማኖትን ሳይለይ በንጹሐን ዜጎች ግድያ ተፈጽሟል ያለው ኦፌኮ ታሪካዊ የሆኑ የአምልኮ ስፍራዎችም በእሳት መጋየታቸውን፣ በሴሩ ወረዳ መንደሮችን በሙሉ ያወደመው ስልታዊ ያለው የቃጠሎ ዘመቻ በመካሄዱ ወደ 17000 የሚጠጉ አባወራዎች ተፈናቅለዋል ብለዋል። የኦሮሚያ ሰላማዊ ህዝብ በአሁኑ ወቅት በመንግስትና በታጣቂዎች መካከል ባለው ጦርነት ለአስከፊ እልቂት እየተዳረገ ነው ያለው ኦፌኮ፣ አደገኛ ያለው ጥቃቶቹ እንደ ፖለቲካ ድርጅት እንዳሳሰቡትም አስታውቋል። በክልሉ ተጠናክረዋል ስለተባለው ግጭት የመንግስትን ግምገማና ስለተቀመጡለት መፍትሄ ላይ ለዶይቼ ቬለ አስተያየታቸውን የሰጡት የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ
13: ሽብርተኛ ውሻኔ ጽንፈኛ ፋኖ እንዲሁም በወያኔ ትብብር ጽምዶ በሚል አደረጃጀት ሸኔ በኦሮሚያ ዞኖች በሚንቀሳቀሱበት አካባቢ ምርጫውን ለማደናቀፍ ጥረት አድርጓል። ነገር ግን በሰላም ወዳዱ ህዝባችንና በጸጥታ ኃይል ፍላጎቱን ሳያሳካ ቀርቷል። በዚህም ምርጫው በተሳካ ሁኔታ በሁሉም ኦሮሚያ ወረዳዎች ቀበሌዎች በምርጫ ጣቢያ በሙሉ ማካሄድ ተችሏል። ከምርጫው ጋር ተያይዞ ተባብሶ የቀጠለ ግጭትም የለም ማለት ነው። በክልላችን ቀደም ብሎ የነበረ እዚህም እዛም ሲንቀሳቀስ የነበረው ሸኔ ነው የነበረው። ከሱ በተጨማሪ ጽንፈኛው ፋኖ በምስራቅ ወለጋ፣ ሆሮ ጉሩ ወለጋ ከሸኔ ጋር ተጣምሮ ፍላጎታቸውን በኃይል ማሳካት ተንቀሳቅሶ ነበር። ነገር ግን የክልሉ ጸጥታ ኃይል እንዲሁም የፌዴራል የጸጥታ ኃይል ፍላጎታቸውን እንዳያሳኩ ማድረግ ተችሏል ማለት ነው። በኃይል ተንቀሳቅሶ ያን ማድረግ ሲያቅታቸው የፈሪ በትራቸውን በንጹሀን ላይ የማሳረፍ ሁኔታ፣ በዛም የፖለቲካ ትርፍ ለማግኘት ሲንቀሳቀሱ ነበረ። ነገር ግን ህዝቡ አጀንዳቸውን አልገዛም። ሚሊዮኖች ወጥቶ ህጋዊ መንግስትም መስርቷል ማለት ነው።
10: የኦሮሞ ነጻነት ግንባር ኦኔግ ከሰሞኑ ባወጣው መግለጫም ጽምዶ ያላቸው በሰሜን ኢትዮጵያ የተፈጠረው የታጣቂዎች ጥምረት የኦሮሚያን አስተዳደራዊ ወሰን በመስበር ንጹሀን ዜጎች ጭምር ላይ ጥቃት በማድረስ ወንጀል ከሷል። ኦኔግ በዚያው መግለጫው ከምርጫው ማግስት ሁሉን አቀፍ ምክክር እንዲደረግም ጠይቋል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ በፊናው አውዳሚ ያለው ግጭት ከዕለት ዕለት መስፋፋት፣ ከመንግስት በኩል እየተወሰደ ያለው የፖለቲካ ጥያቄዎችን ሁሉ በወታደራዊ መፍትሄ ለማበጀት እየተደረገ ያለው ጥረት ውጤት አልባ ነው ብሎ እንደሚያምን ገልጿል። ኦፌኮ በመግለጫው በኦሮሚያ ላለው ግጭት ዋና መንስኤው ፖለቲካዊ ነው በማለትም የፖለቲካ ውይይት እንዲጀመር ጽኑ አቋሜን እገልጻለሁ ብለዋል። የኦሮሚያ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይለ ወርድኛ በዚህ ላይ ተጠይቆ እንዳሉት ግን ውይይቶች የሚደረጉት በሀገራዊ ምክክር ኮሚሽን ብቻ ይሆናል።
13: መንግስትም መስርቷል። ኦሮሚያ ብሔራዊ ክልላዊ መንግስትም ለቀጣይ 5 ዓመታት ሀገሪቱን ክልሉን የሚመራ መንግስት ፓርቲ መርጧል። አዲስ መንግስት ይቋቋማል። የሚቋቋው መንግስት ደግሞ ቃል የገባቸው እቅዶች አሉ። እነሱን እቅዶች ናቸው ወደ ተግባር የሚፈጸሙት። ከእነዚህ ውስጥ ሀገራችን የፖለቲካ መግባባት እንዲኖር የምክክር ኮሚሽን የአጀንዳ ልየታ በየምዕራፉ ተጠናቆ አሁን ወደ መጨረሻው ምዕራፍ ላይ ስላለ በተለያዩ የታሪካችን ምዕራፍ የተከሰቱ ችግሮቻችንን ለመፍታት አግባብ ነው እየተካሄደ ያለበት ሁኔታ ነው ያለው። በዛ ሁኔታ ነው ነገሮች የሚካሄዱት።
10: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: የኢቦላ ስርጭትን ለመከላከል የቅኝት ስራን ማጠናከር እንጂ የጉዞ እገዳ ማድረግ አስፈላጊ አይደለም ሲል የአፍሪቃ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪቃ በእንግሊዝኛ ምጻሩ ሲዲሲ አሳወቀ። መነጠል ያለብን የኢቦላ ቫይረስን እንጂ ሰዎችን አይደለም ሲሉ የተቋሙ የህብረተሰብ ጤና ስጋት አስተዳደር ማዕከል ዳይሬክተር ለዶይቼ ቬለ ተናግሯል። እስክንድር ፍሬው ተከታዩን ዘገባ ልኮልናል።
14: የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከል አፍሪካ ሲዲሲ እንደሚለው ቫይረሱ በኮንጎ ዴሞክራሲያዊት ሪፐብሊክ ኢቱሪ ግዛት መከሰቱ ይፋ ከተደረገበት ካለፈው ግንቦት አጋማሽ ጀምሮ የተለያዩ የመከላከል ስራዎች እየተሰሩ ነው። ይህም ሆኖ የጉዞና የንግድ እንቅስቃሴ ገደብ መጣል አስፈላጊ አለመሆኑን የተቋሙ የህብረተሰብ ጤና ስጋት አስተዳደር ማዕከል ዳይሬክተርና የቀድሞው የላይቤሪያ የጤና ሚኒስትር ዶክተር ቶልበርት ኒንስዋህ ለዶይቼ ቬለ ተናግረዋል።
15: They are unnecessary. We should be isolating Ebola, not isolate the people that got affected. This is not
14: በጣም አላስፈልጊ ናቸው። የሚጠቅሙ አይደሉም። አያስፈልጉም። መነጠል ያለብን ኢቦላን ነው፣ የተጎዱትን ሰዎች አይደለም። ይህ የኮንጎ ዴሞክራሲያዊት ሪፐብሊክ ብቻ ጉዳይ አይደለም። የበሽታው ወረርሽኝ ሲከሰት ዋነኛው መሳሪያ አጋርነት ነው። ግብዓቶችን ማሰባሰብ ጠቃሚ መሳሪያ ነው። የተጎዱትን ከተሞችና አካባቢዎች እንደዚሁም ከወረርሽኙ ጋር እየታገሉ ያሉትን ሰዎች ለመደገፍ የሚሆን ግብዓት ከዓለም ለማሰባሰብ እንዲቻል ሀገራትን ወደ አንድነት ማምጣት ያስፈልጋል።
15: The affected cities and regions and people who are dealing with the outbreak.
14: የጉዞ እገዳ መጣል እንደ ጎርጎሮሳውያኑ የዘመን አቆጣጠር በ2005 የወጣውንና ሀገራት የሚመሩበትን ዓለም አቀፍ ሕግ የሚጥስ መሆኑንም ዳይሬክተሩ አስረድተዋል። የዚህ ሕግ ዓላማ የበሽታዎችን መስፋፋት ለመቆጣጠር የሚደረግ ጥረት ዓለም አቀፍ እንቅስቃሴንና ንግድን በማያስተጓጉል መንገድ እንዲከናወን ማድረግ መሆኑንም አስታውሰዋል።
15: It's against the International Health Regulation of 2005. You know that very well.
14: የጉዞ እገዳ ማድረግ እንደ ጎርጎሮሳውያኑ የዘመን አቆጣጠር አቆጣጠር በ2005 የወጣውን ዓለም አቀፍ የጤና መመሪያ የሚጻረር ነው። የዓለም ጤና ድርጅት ያንን በተደጋጋሚ አጽድቋል። የአፍሪካ ሲዲሲ ያወጣው የጉዞ መመሪያም በዛ ላይ ጥብቅ አቋም አለው። ስለዚህ ሀገራት ከተጎዱት ጋር በአጋርነት መቆም አለባቸው። ሁሉም የአፍሪካ ህብረት አባል ሀገራት የኢቦላን ስርጭት ለመከላከል የሚያስችል የቅኝት ስራንና የድንበር አካባቢ ዝግጅትን እንዲያጠናክሩ የሚጠይቅ ጊዜያዊ መመሪያ ማስተላለፉን አፍሪካ ሲዲሲ ያስታወቀው በቅርቡ ነው። ዶክተር ቶልበርት ኝንሰዋህ እንደሚሉት የዚህ መመሪያ አንዱ ዓላማም የጉዞ እገዳ እንዳይኖር ማድረግ ነው።
15: To avoid unnecessary border closures, to avoid importation or travel bans.
14: መመሪያው የወጣበት የመጀመሪያው ምክንያት አላስፈላጊ የሆኑ የድንበር መዘጋቶችን ለማስቀረት ነው። በሀገራት ላይ የሚጣሉ የጉዞ እገዳዎችንም ለማስቀረት ነው። ምክንያቱም የኢቦላ በዚህ መንገድ የመተላለፍ አደጋ በጣም አነስተኛ መሆኑን ለዓለም አቀፉ ማህበረሰብ ነግረናል። ነገር ግን ሀገራት በመግቢያ በሮች ሁሉ የቅኝት ስራዎችን ማጠናከር አለባቸው። መመሪያው በአጠቃላይ ይሄንን የተመለከተ ነው። አፍሪካ ሲዲሲ ሰኔ 16 ቀን 2018 ዓ.ም ተመረተ ማምሻውን ባወጣው መረጃ በኮንጎ ዲሞክራሲያዊት ሪፐብሊክ በሚገኙት ኢቱሪ፣ ሰሜን ኪቡና ደቡብ ኪቡ ግዛቶች 1000 ሰዎች በኢቦላ መያዛቸውንና 250 ደግሞ ህይወታቸው ማለፉን አረጋግጧል። ይህ ደግሞ በኮንጎ ዲሞክራሲያዊት ሪፐብሊክ ያለው ቁጥር እየጨመረ መምጣቱን ያሳያል። አንድ ከፍተኛ የዓለም ጤና ድርጅት ባለስልጣንም ወረርሽኙ ከኛ ፍጥነት በላይ እየተጓዘ ነው ብለዋል። ባለፉት 3 ሳምንታት በቫይረሱ የተያዙ አዲስ ሰዎች ባልተገኙባት ዩጋንዳ ግን ቁጥሩ አሁንም ከ20 አላለፈም። ሁለቱ ደግሞ ህይወታቸው አልፏል። ሀገራቸው ስርጭቱን ለመከላከል እያደረገች ያለውን ጥረት የጠቀሱት የዩጋንዳ ጤና ሚኒስቴር ስራ አስፈጻሚ ዶክተር ዳያን አትዊኔ በአንዳንድ ሀገራትና አየር መንገዶች የተጣሉ የጉዞ እገዳዎችን ተችተዋል። እገዳውን ፍትሃዊ ያልሆነ ሲሉ የገለጹት ዶክተር አትዊኔ እርምጃው የመከላከል ጥረቶችን እንደሚጎዳ አስረድተዋል። የወረርሽኙን መከሰት በግልጽ ይፋ የሚያደርጉትን ሀገራት በራስ መተማመን እንደሚቀንስም ጠቁመዋል። የበረራ መስመሮቻቸውን ያላቋረጡ አየር መንገዶችንና ድንበሮቻቸውን ያልዘጉ ሀገራትንም አመስግነዋል። ዩናይትድ ስቴትስ፣ ካናዳና እስራኤልን የመሳሰሉ ሀገራት ወደ ኮንጎ ዲሞክራሲያዊት ሪፐብሊክ፣ ዩጋንዳና ደቡብ ሱዳን ተጉዘው የነበሩ የውጭ ዜጎች ወደ ሀገራቸው እንዳይገቡ ጊዜ እገዳ ጥለዋል። አንዳንድ አየር መንገዶችም በረራዎችን አግደዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
1: እጅግ ብርቱ የበጋ ንዳድ አብዛኛው አውሮፓን ካለፈው የሳምንት መጨረሻ ጀምሮ በከፍተኛ ደረጃ በመምታት በርካታ ሰዎችን ህይወት ቀጥፏል። የአውሮፓ ግራትን የመታው የሙቀት ማዕበል በተለይ ስፔንና ፈረንሳይ ውስጥ የበርካታ ሰዎችን ህይወት በማጥፋት ስራና እንቅስቃሴን አጉሏል። ስፔን ውስጥ ከ45 ዲግሪ ሴንቲግሬድ ባለፈው የሙቀት ንዳድ የተነሳ ከዚህ ቀደም ታይቶ በማይታወቅ ሁኔታ በአራት ቀናት ብቻ ከ200 በላይ ሰዎች ህይወት መቀጠፉም ተዘግቧል። ፈረንሳይ ውስጥ ደግሞ በዚሁ የሙቀት ወጀብ የተነሳ ዛሬም ጭምር ከቤት ውጪ መኪና ውስጥ ህጻናት ሞተው መገኘታቸው ተዘግቧል። ስለ ሙቀቱ መበርታት የፓሪስ ወኪላችን ሃይማኖት ጥሩነን ስቱዲዮ ከመግባት በፊት በስልክ አነጋግሬያት ነበር።
16: መልካም። እንግዲህ ማንቴ፣ ያው ሰሞኑን በመላ አውሮፓ በተለይም ደግሞ በዚህ በፈረንሳይ በተለይም ካለፈው እሁድ ጀምሮ እስከ በተለይ ደግሞ እስከ ትላንትናው ቀን ድረስ በፈረንሳይ የዚህ ከሙቀት ጋር በተያያዘ ያለ አዲስ ሪካርድ የተመዘገበበት ነው የሆነው። በተለይ ደግሞ እዚህ በፓሪስ እና ፓሪስ በምትገኝበት ክልል ውስጥ በጣም ከፍተኛ የሆነ ሙቀት ማለትም በአማካኝ እስከ 30 ዲግሪ የሚደርስ ሙቀት ነው በትላንትና ሁለት የተመዘገበው። ይሄ ደግሞ በፈረንሳይ ታሪክ ውስጥ እንግዲህ ከዚህ ቀደም በአውሮፓውያኑ አቆጣጠር 2003 ላይ ወደ 15,000 የሚጠጉ ሰዎችን የጨረሰ ሙቀት ያስመዘገበ ታሪክ አለ። እንግዲህ ከዛ በኋላ ፈረንሳይ በታሪኳ ከፍተኛውን ሙቀት ያስመዘገበችበት እለት ሆኖ ነው የተመዘገበው ትላንትና። በእርግጥ ሙቀቱ ዛሬም እንደቀጠለ ነው። እንግዲህ እስካሁን ድረስ ካለፈው እሁድ ጀምሮ እስካሁን ድረስ ባለው ጊዜ ውስጥም ከዚህ ሙቀት ጋር ተያይዞ ከፍተኛ የሆኑ መስተጓጎሎች ነው በፈረንሳይ ውስጥ እየታየ ያለው። በተለይም ደግሞ የኃይል መቆራረጥ ተከስቷል። የትራንስፖርት መስተጓጎል፣ ትምህርት ቤቶች ተዘግተዋል። እንዲሁም ደግሞ በዘንድሮ ዓመት የ12ኛ ክፍል ፈተና ይወስዱ የነበሩ ተማሪዎችም ፈተናቸው ወደ ሌላ ጊዜ ተላልፏል። ከዛ በተጨማሪ እንግዲህ ፓሪስን ጨምሮ በተለያዩ ከተሞች የሚገኙ የቱሪስት ቦታዎችም እንደዚሁ የአገልግሎት መስጫ ሰዓታቸውን አጥፏል ወይ ደግሞ የተዘጉበት እንደ ሃይፈል ታወር እንደ ሉቭር የመሳሰሉ ሙዚየሞችም እንደዚህ የተዘጉበት ሁኔታን ያስከተለ ችግር ነው እንግዲህ ከዚህ ሙቀት ጋር ተያይዞ የተከሰተው። ከዛ ውጭ ግን ትልቁ ነገር በጣም አሳዛኝ የሆነ ህይወት አደጋም ያስከተለ ነው የሆነው። እስካሁን ድረስ እንግዲህ በሚወጡ መረጃዎች በተለይም ትላንትና በፓሪስ አካባቢ ወደ 25 ሰዎች መሞታቸው ታውቋል። ከዛ በፊት ደግሞ ወደ 50 ሰዎች ህይወታቸው አልፏል። ከዛ ውስጥ ወደ 48 የሚሆኑት ከውሃ ጋር በተያያዘ ወደ ወንዝ ውስጥ በመግባት ለዋና እንደገቡ እንደሰመጡ ነው የተነገረው። እንደተጠቀሰው 3 ህጻናትም እንደዚህ መኪና ውስጥ ሞተው መገኘታቸውን ነው እንግዲህ እስካሁን ድረስ ሲወጡ መረጃዎችም ያመለክቱት።
1: የሙቀቱ ወጀብ የበርካታ ሰዎችን ህይወት ሳይቀጥፍ ብዙዎችን ሳይጎዳ መከላከል ይቻል እንደነበር በመጥቀስ ፖለቲከኞች ላይ ተቃውሞዎች እየተሰሙ ነው። ፈረንሳይ ውስጥ በዚህ ረገድ ምንድን ነው የተባለው?
16: ልክ ነው። ለዚህ አስቀድሞ መዘጋጀት ይቻል ነበር። ለዚህ ደግሞ በተለይም በፓሪስም ሆነ በተለያዩ ከተሞች የሚገኙ ህንጻዎች የዚህ የአየር መቆጣጠሪያው ደግሞ ማቀዝቀዣ አልባ ናቸው እና ይሄን ነገር መንግስት አስቀድሞ አስቦ አዘጋጅቶ ቢሆን ኑሮ ይሄ አይነት ችግር አይመጣም ነበር የሚሉ አስተያየቶች እየበረከቱ ነው ያሉት። ይሄ ደግሞ በተለይ ለፖለቲከኞቹ ይሄን ጉዳይ ልክ እንዳሁኑ ሙቀትም የፖለቲካው ማሟሟቂያ አድርገውት እና የተከፋፈለ አሳብ በተለያየ አጋጣሚ እየተነገረ ነው ያለው። በተለይ ደግሞ እንደዚህ ናሽናል ራሊ ፓርቲ እንደ ማሪን ሎፔን ፓርቲ ደግሞ አሁን ላይ በተለይም ህዝባዊ በሆኑ ህንጻዎች ላይ የአየር ንብረት እቅድ ሊዘጋጅ ግድ ይላል የሚል አጀንዳ አንስተው እየተከራከሩ ነው። በመንግስትም በኩል እንግዲህ ለተሰጡት ቅሬታዎችና አስተያየቶችም ምላሽ የተሰጠበት ሁኔታ ነው ያለው። ለዚህም በተለይ በህዝባዊ ህንጻዎች ላይ ጥገና ለማድረግ መዘግየቱ መንግስትም አምኖ ተቀብሏል እና ለቀጣይ እርምጃዎች ግን እንደሚያስተካክል ነው እየተነገረ ያለው።
1: የሙቀቱ መጠን በአብዛኛው የአውሮፓ ክፍል የሚቀንሰው ከአርብ ወዲህ ነው ተብሎ ተገምቷል። እስከዚያ ድረስ አደጋውን ለመቀነስ ምን ታስቧል? ወደፊትስ ለረጅም ጊዜ የታቀደ ነገር አለ በፈረንሳይ?
16: እንግዲህ ከዚህ ጋር ተያይዞ እንደ አጭር ጊዜ እቅድ የከተማ ከንቲባዎች በተለይም እንደ ፓሪስ በከተማ በሚገኙ ፏፏቴዎችና ወንዞች ሰዎች ሂደው እንዲዋኙ እና ይህን ሞቃቱን አየር ትንሽ ቀዝቀዝ እንዲሉ የሚያስችል መፍትሄ ነው ያመጡት። ከዛ ውጭ ግን በዋነኝነት የአየር ንብረት ተመራማሪዎችም ሆኑ ሌሎች ተቋማት በመንግስትም በኩል ሆነ በሌሎች በሚመለከታቸው አካላት የመፍትሄ የሚሉት በዋነኝነት ቀደም ሲል እንዳነሳሁት በየህንፃዎቹ የሚተከሉ የማቀዝቀዣ መሳሪያዎች በቋሚነት እንዲሆኑ፣ ከዛ በተጨማሪም ደግሞ መንግስት በተለይም ከዚህ ከቀጣዩ የፈረንሳይ ፕሬዚዳንታዊ ምርጫ ዘመቻ ጋር ተያይዞ እንደ አጀንዳ እንዲይዙት እና በቀጣይም እንዲህ አይነት ችግር ሲፈጠር መፍትሄቱ የሚመጣበትን አቅጣጫ እንዲጠቁሙ የሚያስችል ነገር ነው እየተነገረ ያለው።
1: ሃይማኖት ጥሩነህ፣ በአውሮፓ በተለይ ደግሞ በፈረንሳይና ስፔን ስለነበረው የሙቀት ወጀብ ያደረግነው ቃለ መጠይቅ ነበር። በአድማጮች ስም ከልብ አመሰግናለሁ። እግዜር ይስጥልኝ።
16: እኔም ለነበረን ቆይታ አመሰግናለሁ ማንቲ።
1: ዜና መጽሔት በዚሁ ተጠናቀቀ። አድማጮች፣ የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 1:39 ላይ ያመለክታል። እንግዲህ በቀጥታ ወደ ባህል መድረክ መሰናዶ ነው የምንጓዘው። በቂ ሰዓት ያለ አይመስለኝም። የባህል መድረክ በዛኛው ሳምንት የተላለፈ ነው፣ ከዚህ በፊት ማለት ነው። አስቀድሞ የተደረገ ዝግጅት ነው። ወደ ጀርመን ሀገር ለሕክምና በመጣበት አጋጣሚ የስዕል ኤግዚቢሽን ስላሳየው ሰዓሊ ብሩክ የሺጥላ ነው የሚያሳየን እንግዳ ያደረገው ማለት ነው። በቀጥታ ወደ ዝግጅቱ እንሻገር። መልካም ቆይታ።
2: የባህል መድረክ
17: ኤግዚቢሽን ለማሳየት እቅዳለን። ለእሱም እየተዘጋጀው ነው። አንድም ከህክምና ውጭ ባለን ጊዜ እሱንም እየተዘጋጀው ነው።
18: በጽናት ተምሳሌትነቱ በኢትዮጵያውያን ዘንድ ይታወቃል። ላለፉት 3 አስርተ ዓመታት አዲስ አበባን ጨምሮ በ5 ክልሎች ውስጥ የሚገኙ ወደ 23,000 የሚጠጉ የህፃናትን ህይወት ያሻሻለው የብርሃን ለህፃናት ድርጅት የክብር አምባሳደርም ነው። በማህበራዊ ጉዳዮች ላይ ስለ እናት በጎ አድራጎት ድርጅት፣ ብርሃን ለህፃናት፣ የአይን ባንክ በመሳሰሉ ድርጅቶችም ውስጥ እንዲሁ ተሳታፊ ነው። ደራሲ ብሎም የአብስትራክት ዘይቤ ሰዓሊ ብሩክ የሺጥላ፣ ጤና ይስጥልኝ አድማጮች፣ እንደምን ሰነበታችሁ? ከአንድ ወር በፊት ለህክምና ወደ ጀርመን የመጣው ሰዓሊ ብሩክ የሺጥላ በፍራንክፈርት ከተማ የስዕል ኤግዚቢሽን አካሄዶ ለህክምና ድጋፍ የሆነው ዘንድ ኢትዮጵያውያን የገንዘብ ማሰባሰብ ዝግጅት አካሄደውለታል። የስዕል ኤግዚቢሽኑ ሰዓሊ ብሩክ የሺጥላን ለህክምና ወጪ ለማገዝ ዓላማን ያደረገ ነውም ተብሏል። ዶቼ ቬለ ለመጀመሪያ ጊዜ የዛሬ 15 ዓመት ገደማ ለቃለ ምልልስ ቀርቦ የነበረው ሳሊ ብሮኬሽ ጥላ ከቃለ ምልልሱ በኋላ ኢትዮጵያ ውስጥ የቀዶ ጥገና ህክምናና ካሄዶ በድጋፍ መንቀሳቀስ መጀመሩን አጫውቶናል። በአሁኑ ወቅት ፍራንክፈርት አቅራቢያ በመትገኘው ዳርምሽታት ከተማ እየኖረ በሃይድልበርግ ዩኒቨርሲቲ የህክምና ማዕከል ውስጥ ህክምናውን በመከታተል ላይ የሚገኘው ሳሊ ብሮኬሽ ጥላ በተለያዩ የጀርመን ከተሞች የስዕል ኤግዚቢሽኑን ለማድረግና ለህክምና ወጪ የሚረዳውን የገንዘብ ማሰባሰቢያ ዝግጅት ለማካሄድ እቅድ መያዙን በጀርመን የኢትዮጵያ ብሔራዊ የኪነ ጥበብ ማዕከል ሊቀመንበር አቶ ተፈሪ ፈቃደ ለዶቼ ቬለ ተናግረዋል። ሳሊ ብሮኬሽ ጥላን ፍራንክፈርት ላይ ስናገኘው የጀርመኑ የቅዝቃዜ ወራት ቀየር ብሎ ሙቀቱ እየገባ የማለዳ አዲስ አበባ የአየር ሁኔታ በሚታይበት ወቅት ነበር። ለሁለተኛ ጊዜ ደግሞ ስናገኘው በፍራንክፈርት ከተማ የገንዘብ ማሰባሰቢያን ዓላማ ያደረገ የስዕል ኤግዚቢሽን በተካሄደበት ዕለት ነበር። ሳሊ ብሩክን እንደምናለህ? ከአመታቶች በፊት ስናገኝህ ከነበረህ ጤንነትህ በአሁን ወቅት የተሻለ ሁኔታ ላይ ያለህ ይመስልናል አልነው?
17: አዎ፣ መጀመሪያ ስንገናኝ ያን የሂፕ ሪፕሌስመንት ከማድረግ በፊት ነበር መሰለኝ። ያኔ በዊልቸር ነበረ የምንቀሳቀሰው፣ ወገብ መታጠፍ አይችልም ነበረ እና ያኔ የዛሬ 14 ዓመት አካባቢ ባደረኩት የቀዶም ሕክምና ምክንያት ነው አሁን ያለኝን መንቀሳቀስ ያገኘሁት፣ ወይም ደግሞ በዎከር መንቀሳቀስ መቻል የቻልኩት ማለት ነው። እና ከዛ በኋላ ደግሞ እንግዲህ ያው የጉልበት መቅለ ህክምና ለማድረግ ነው ወደዚህ መጣሁት። ከዛ በፊት ከነበረኝ ደግሞ የተሻለ በራሴ ቁጭ ማለት እንድችል፣ በራሴ መቆም እንድችል፣ ምክንያቱም አሁን ቁጭ ለማለትም ለመቆምም ሰው ያስፈልገኛል። ሰው ተደግፌ ነው የምቆመው የምቀመጠው፣ ምክንያቱም ጉልበቴ ስለማይታጠፍ ማለት ነው። እና አሁን የማደርገው ህክምና ደግሞ ይህንን ችግር ይቀርፍልኛል ብዬ አስባለሁ። በራሴ መቀመጥ፣ በራሴ መቆም፣ በተወሰነ መልኩ ደግሞ በራሴ መንቀሳቀስ እንድችል ከወከሩ ማለፍ ብሎ ማለት ነው። እና ያንን ነገሮች ማድረግ እንድችል ያግዘኛል።
18: የመጀመሪያውን ህክምናህን ወይም ቀዶ ጥገና የት ነው ያደረግከው?
17: ኪዩር ኢንተርናሽናል ሆስፒታል የሚባል ነው ኢትዮጵያ ውስጥ ነው። ከአሜሪካና ከእንግሊዝ የመጡ የህክምና ባለሙያዎች ነበሩ እና ኢትዮጵያን ባለሙያዎች አንድ ላይ ሆነ ነበረ የሰርልኝ።
18: አሁን እንግዲህ ህክምናህን እየተከታተልክ ነው ማለት ነው?
17: ምርመራ ጀምሬያለሁ። ቀጠሮ አፕሪል 17 ነበረ። እኔ የመጣሁት አፕሪል 16 ነው። በንጋታው ቀጥታ ወደ ሃይድልበርግ ዩኒቨርሲቲ ሆስፒታል ነበረ የሄድኩት እና እዛም ደግሞ ያው ጥሩ ምርመራ ተደርጎልኛል።
18: ቀን ቀን እንደው አሁን እዚህ ጀርመን ከመጣ ስዕል እየሰራህ ነው የምትውለው ወይስ ምን እየሰራህ ነው የምትውለው?
17: ካለኝ ሁኔታ አንጻር ረጅም ጊዜ አለን። አሁን እዚህ ባለውበት ጊዜ ያው አዳዲስ ቦታዎችን ማየት፣ ከተማውን ማየት፣ ያው አዲስ ሀገርም ስለሆነ ያለሁት ደግሞ ስለዛ ሀገር ለማወቅ ነው ጥረት እያደረግኩ ያለሁት።
18: ምን ያህል እንደው ለመጀመሪያ ጊዜ ነው ወደ ውጭ ስትወጣው ከኢትዮጵያ?
17: ጊዜ አይደለም፣ ከዚህ በፊት ዱባይ የተወሰነ ኤግዚቢሽኖችን ማሳዎች ነበረ። እዛም ለተወሰነ ለአመት ከ9 ወር አካባቢ የመቀመጥ እድል አግኝቼ ነበረ። ግን በአውሮፓ ደረጃ ግን ስናጣ ለመጀመሪያ ጊዜ ነው እና የተለየ ነገር መቻል ያስባለው እስካሁን ካለሁት በካልቸርም በታሪክም ህንፃዎቹም በተለያዩ ነገሮች በሰውም ላይ ደስ የሚል ነበር። እንደዛ ነው ያየሁት።
18: የሳሊ ብሩክ የሺ ጥላ የስዕል ኤግዚቢሽን ፍራንክፈርት ላይ ተካሂዷል። በዝግጅቱ ላይ በርካታ ኢትዮጵያውያን ተገኝተው ስዕሎቹን ገዝተዋል። ህፃናት የስዕል ውድድር አድርገዋል። ብሩክም በዝግጅቱ ላይ ስዕል ስሎ በጨረታ ተሸጧል። የስዕል ኤግዚቢሽኑ እንዲሳካ ከፍተኛ ጥረት ያደረጉትና ለብሩክ የህክምና እርዳታ ድጋፍ እንዲሰበሰብ ጥረት እያደረጉ የሚገኙት በጀርመን የኢትዮጵያ ብሔራዊ የኪነ ጥበብ ማዕከል ሊቀመንበር አቶ ተፈሪ ፈቃደ ብሩክ በጉልበቱ ላይ የንቅለ ተከላ ቀዶ ጥገና ለማድረግ 28,000 ዩሮ መጠየቁን ተናግረዋል።
19: ህክምናው እንግዲህ እንደጠበቅነው ቀለል ያለ አይደለም። በአንድ ጉልበቱ ላይ ለሰርጀሪ ብቻ ወደ 28,000 ዩሮ ነው የተጠየቀው ለአንድ ጉልበቱ። እርሱ የሚያደርገው ደግሞ ሁለት ጉልበቱንና ደግሞ ወገቡን የሚታወቀው በተለየ ወገቡ ከፍ ይላል ዋጋው። ይሄኛው ግን የጉልበቱ ራሱ አሁን የመጀመሪያው የአንደኛው ጉልበት ነው የሚያደርገውና 28,000 ኤሮ ነው የጠየቁት። ቀደም ሲል ኢትዮጵያ ውስጥ አንዳንድ ለሕክምናው የሚጠቅመው ነገር ተብሎ ትንሽ የገቢ ማሰባሰቢያ ተሰርቷል። ነገር ግን ቀደም ሲል ስለነበረ አሁን ወደ ኤሮ በኢትዮጵያ ወደ የተቀመጠ ብር ስለነበር አሁን ወደ ኤሮ ሲለወጥ በወቅቱ የሚያስፈልገውን አክል አልተገኘም። ስለዚህ ተጨማሪ ገንዘብ ማሰባሰብ ግድ ሆነ እና ምንድነው እንግዲህ ይህንን የሕክምና እንትን ለመጀመር ይሄ ገንዘብ ተሟልቶ መከፈል አለበት። በመጀመሪያ ክፍያው ካልተከፈለ ሕክምናውን አይጀምሩም እና በእጃችን ላይ ያለው ገንዘብ ደግሞ በዚህ ደረጃ በቂ የሆነ ስላልሆነ ግዴታ ገንዘብ ማሰባሰቢያ መስራት ያስፈልጋል። እና እንግዲህ ለአርቲስቶች በተለይ የኛ ማህበረሰብ ብዙ ጊዜ የሚመክረው አርቲስት የተከበረ ማህበረሰብ ነው፣ እውቀት አለው። ስለዚህ እውቀቱን ሰው ከገዛው ያቀረበውን ነገር ከተቀበለለት በቂ ነው የራሱ እውቀት። እና እንደ በቀጥታ ወደ ተለያዩ የገንዘብ ማሰባሰብ ውስጥ መግባት አልፈለግም። ስለዚህ ስዕል ኤግዚቢሽን ቢያሳይ ስዕሉን በመሸጥ ሕክምናው ሊሸፈን ይችላል። እና በዚህ መልክ የተሰበሰበው ገንዘብ ለብሩክም ለስሜቱ ይጠቅመዋል። ለምን አድርጎ ነው ያገኘው፣ ማህበረሰቡ ደግሞ ተገልግሎ ነው የረዳው። እና በዚህ መልክ እንግዲህ በዚሁ በፍራንክፈርት አካባቢ ይህን ዝግጅት አዘጋጅተን ቆንጆ ሁኔታ ነው ያለው። በቦታው የኛ ማህበር ስለነበረ በአስተባባሪነት በእውነቱ ጥሩ ነው። ግን ያም ሆኖ አሁንም ገና ነው።
18: አቶ ተፈሪ እንደተናገሩት በጀርመን የኢትዮጵያ ብሔራዊ የኪነ ጥበብ ማዕከል በተለያዩ የጀርመን ከተሞች የብሩክ የጥበብ ስራዎችን እያቀረበ ብሩክ ራሱን ችሎ ሕክምናውን ለማስቻል የሚችለውን ጥረት ሁሉ ያደርጋል። በፍራንክፈርቱ ዝግጅት ላይ ትውልደ ኢትዮጵያውያን ሕፃናት በሳሉትና ለብሩክ በእጁ በሰጡት ስዕሎች እጅግ መደነቁን ብሩክ ተናግሯል። ሕፃናቱ ጥሩ የስዕል ትምህርትን እንዳገኙ ስራቸው የሚያሳይ መሆኑንም ገልጿል። ዶቼ ቬለ ብሩኬሽ ጥላን ከ15 ዓመታት በፊት ቃለ ምልልስ አድርጎለት ነበረ። በኢትዮጵያ የስነ ጥበብ እድገት ከ15 ዓመታት ወዲህ እንዴት ይገመገማል ስንል ብሩክን ጠይቀነዋል።
17: ብዙ እድገቶች አሉ። በተለይ ደግሞ በአሁኑ ወቅት የማህበራዊ ሚዲያዎች መኖራቸው ስነ ጥበብ የበለጠ ማደግ እንዲችል፣ ምክንያቱም በፊት ሀሳቦች ወይም ደግሞ የተሻሉ እውቀቶችን ለማግኘት በጣም ከባድ የሆነበት ያሉት ትምህርት ቤቶች በጣም ትንሽ ናቸው። አለ የስነ ጥበብ ትምህርት ቤት እና አቢሲኒያ ትምህርት ቤት እንዲሁም ኢንላይትመንት የሚባል ትምህርት ቤቶች ነበር የነበሩት እና ከዚህ ውጭ ሌላ ጥቂት ትምህርት ቤቶች ነበሩ። ግን ይህን ያህል ብዙ ትናት ነበረ እና በዚህ ሁኔታ ውስጥ ሆኖ ከፍተኛ ለውጥ ማምጣት ከባድ ነበረ። አሁን ግን ያለው ማህበራዊ ሚዲያዎች ላይ ብዙ ስዕልን የሚያስተምሩ ስለስዕል ታሪካዊ ሁኔታዎች የሚናገሩ ሰዎች መኖራቸው የበለጠ ወጣቱ አቋራጭ ሁኔታ ማደግ የሚችልበትን መንገድ ራሱን በራሱ ማስተማር የሚችልበት መንገድ፣ ምክንያቱም በፊት በተለይ በአዲስ አበባ ላይ ብቻ ነበረ ተወስኖ የነበረው ስዕል የማስተማር ሁኔታ ማለት ነው። አሁን ግን በክፍለ ሀገር ያሉ ልጆች ሁሉ በማህበራዊ ሚዲያዎች የተነሳ እውቀታቸውን በማዳበር ያላቸውን ችሎታ ደግሞ ለህዝቡ በማቅረብ በመቻል ስራዎቻቸው እንዲታዩላቸው እንዲታወቁ ከኢትዮጵያ አልፎ ደግሞ ውጭ የያዙ ብዙ ሰዓሊዎች አፍርተናል አሁን ማለት ነው። እና ይሄ ትልቅ እድል ነው። በተለይ አሁን ያለው ትውልድ እኛ ከነበርንበት ጊዜ በጣም በጣም ትልቅ አማራጭ ያለው ትውልድ ነው። እና በዛ ላይ እንደ ደካማ ጎን የማየው ነገር ልክ አርቱ መሰረታዊ በሆኑ ነገሮች አለመመራት መቻል ማለት ኪዩሬተሮች አለመኖራቸው፣ አርት ሂስቶሪያኖች አለመኖራቸው የሚገባውን ያህል እሱ ትልቅ ተግዳሮት ነው። ነገር ግን ደግሞ ወደፊት ይፈታል ብዬ ተስፋ አደርጋለሁ፣ ዋናው ሰዓሊዎቹ መምጣት ከጀመሩ ማለት ነው።
18: ባለፉት ዓመታት በርካታ ኢትዮጵያውያን ሰዓሊያን በዶቼ ቬለ ዝግጅቶች ላይ ቀርበው ያውቃሉ። እናም ብዙዎች በማህበረሰቡ ዘንድ ለስዕል ያለው ግንዛቤ የሰፋ አይደለም፣ ጥልቅ አይደለም የሚል አስተያየቶችን ይሰጣሉ። በሌላ በኩል ኢትዮጵያ በስዕል ጥበቧ በጣም ጥንታዊ የዓለም አገር መሆኗንም ይናገራሉ። በዚህም የስነ ጥበብ በተለይ ለስዕል ያለው እውቀት ሰፊ ባለመሆኑ ሰዓሊያኑ የመሳሪያ ቁሳቁስን አገር ውስጥ እንደማያገኙ ይናገሩ ነበር። በአሁኑ ወቅትስ የስዕል መሳሪያ ቁሳቁሶች አቅርቦት ኢትዮጵያ ውስጥ ምን ያህል ነው? እንደ ልብ ይገኛል?
17: አዎ፣ እነዚህ ያልተፈቱ ብዙ ጥያቄዎች አሉ። አሁንም እኛ ብዙ ጊዜ ያው ከውጭ ያስመጣን ከውጭ ሰዎች ልብስ ወይም ደግሞ ሌላ ነገር ሲጠይቁ ሳሊ እንዳለ የሚጠይቀው ብሩሽና ቀለም እነዚህ መሰረታዊ ነገሮች በሀገር ውስጥ ርካሽ በሆነ መልኩ ወይም ደግሞ ለሌላው ተደራሽ በሆነ መልኩ የሚገኙበት ሁኔታ የለም። ካለም ደግሞ በጣም ውድ በሆነ መልኩ ያሉት እና ይህ ደግሞ የስዕል ፍላጎት ላላቸው ልጆች እንደማነቆ ነው። ማለት መስራት ይፈልጋሉ፣ ግን መስራት የሚችሉበትን ሁኔታ ያመቻቸ አይደለም። አንቺም እንዳልሽው ደግሞ ኢትዮጵያ በስነ ጥበቡ ደረጃ ካላት ታሪካዊ ሁኔታ አንጻር ከዋሻ ጊዜ ስዕሎች ጀምሮ ነው በኢትዮጵያ ውስጥ ያለው የስዕል ታሪክ የሚጀምረው እና በዋሻ ውስጥ ደግሞ ብዙ የተሰሩ ስዕሎች አሉ፣ ታሪካዊ ቦታዎችም አሉ። ከዚያ ጊዜ ጀምሮ እንግዲህ የብራና ላይ ስዕሎች ይቀጥላል፣ የቤተ ክርስቲያን ስዕሎች ያለ ብዙ ታሪካዊ ስዕሎች የተሰሩበት ዘመን ነበር የነበረው እና አሁን ደግሞ ባለንበት ዘመን ይህንን ታሪካዊ ሁኔታ ሊያስቀጥሉ የሚችሉ ሁኔታዎች መመቻቸት አለባቸው ብዬ አምናለሁ። በመንግስትም ደግሞ በተለይ ከቀረጥ ነፃ ሊገቡ የሚችሉበትን የስነ ጥበብ እቃዎችን ማድረግ ቢቻል፣ ምክንያቱም ህጻናት ላይ ነው መሰራት ያለበት ብዬ ማምነው። በልጅነታችን ስንፈጠሩላችንም ከለር ከማየት ነው የጀመረው እና ይህ ማለት ሁላችንም ለስነ ጥበብ ምን ያህል ቀርበ እንደሆነን የሚያሳይ ነው እና ይህንን ሁኔታ ደግሞ በተደራጀ መልኩ ለህብረተሰቡ እንዲደርስ የማድረግ ሁኔታው ከሌለ የስነ ጥበብ ጎልደን ታይማችንን እናጣለን ብዬ አምናለሁ። እና ብዙ በስነ ጥበብ ውስጥ ያሉ ሰዎች መስራት እየቻሉ ነገር ግን ሁኔታዎቹ ስላልተመቻቸላቸው ብቻ ከስመው የቀሩ ብዙ ሰዓሊዎች አሉ። ኢቨን በአርት ስኩል ተምረው በአርት ስኩል ለምሳሌ በአመት ከ17 እስከ 25 ምናምን ተማሪ ነው የሚያስመረቁት። እና እነዚህ ተማሪዎች ውድ ተማሪዎች ናቸው። ምክንያቱም ለ120 ሚሊዮን ሰው እነዚህ 25 ተማሪዎች የተመረቁት ማለት ነው። ነገር ግን ከነዚህ 25 ተማሪዎች ምን ያህሉ በቀጣይነት ይሰራል፣ ምን ያህሉ ሰዓሊ ሆኖ ይቀጥላል ብለሽ ስትይ በጣም ጥቂቱ ነው። ምክንያቱም ህይወትን ለመምራት በስዕሉ ከባድ ስለሚሆን ማለት ነው፣ ሁኔታዎች ስላልተመቻቹ እና ይሄ ነገር በይበልጥ ሊታሰብበት ይገባል ብዬ አስባለሁ። ብዙ እስከዛሬም ብዙ ብለን ያልተፈታ ችግራችን ይሄ ነው። አሁንም አንቺም ስላነሳሽው ደስ ብሎኛል።
18: እንዲያም ሆኖ ኢትዮጵያውያን ሰዓሊዎች ትንሽም ቢሆን ትኩረት የሚያገኙት ተንቀሳቅሰው ስዕሎቻቸውን ለማሳየት መድረክን የሚያገኙት መዲና አዲስ አበባ ላይ መሆኑ ይነገራል። ከአዲስ አበባ ውጪ በሌላው የኢትዮጵያ አካባቢዎች በገጠሪቷ ኢትዮጵያ ድንቅ ተሰጥኦና እምቅ ኃይል ያላቸው ጥበበኞች እንዳሉም ይነገራል።
17: ልክ ነሽ። በተለይ አንድ ቲቪ ፕሮግራም ነበረ በጥበብና ኖሮ የሚለና እሱም ፕሮግራም በማዘጋጀበት ጊዜ ከክፍለ ሀገር የሚደርሱን ጥያቄዎች እንዳለ ይህንን ያማከለ ነበረ። ቀለም የጌጥ ማግኘት እንደሚችሉ አያውቁም። ስራዎቻቸውን የት ማቅረብ እንደሚችሉ ማሳየት እንደሚችሉ አያውቁም። ምክንያቱም በአካባቢያቸው ምንም አይነት የስዕል ማሳያ ቦታዎች የሉም። ቀለም የሚገዙባቸው፣ ብሩሽ የሚገዙባቸው ቦታዎች ምንም የሉም። አዲስ አበባ እንደ አማራጭ ብዙ ቦታዎች ሊኖሩ ይችላሉ፣ ከክፍለ ሀገሩ በተሻለ ማለት ነው። ነገር ግን ክፍለ ሀገር ደግሞ ከዚህ ባሰ በጣም አስቸጋሪ ሁኔታ ያለበት ለስዕል ለመስራት ማይመች የተወሰኑ ሰዎች በቤት ቀለምም በግርግዳ ቀለምም እያደረጉ የሚሰሩ በየክፍለ ሀገሩ የስነ ጥበብ መዳረሻዎች ቢኖሩ ለሀገሪቱም ጥሩ ነው፣ ለመንግስትም ጥሩ ነው፣ ለህብረተሰቡም ጥሩ ነው፣ ለሰዓሊውም ደግሞ ጥሩ በር የሚከፈትበት መንገድ ነው የሚሆነው።
18: በተረፈ ሰዓሊ ብሩክ የሺጥላ ምን የምትነግረን ነገር አለ?
17: ያው ሕክምናውን ለማድረግ በዝግጅት ላይ ነኝ ያለው። ከሕክምናው በፊት ደግሞ የስዕል ኤግዚቢሽኑን አደርጋለሁ። እንግዲህ ሕክምናው በማደርግበት ጊዜ ላይ ደግሞ ጸሎትሽ እንዳለየኝ ነው የምጠይቅሽ።
20: ኢትዮጵያ ሕዝብ በሙሉ ጸሎት ያደርግልሃል ብዬ አምናለሁኝ።
17: አመሰግናለሁ።
18: አድማጮች ሰአሊ ብሩክ የሽጥላ ወደ ጀርመን የመጣበት የህክምና ጉዳይ ተሳክቶ ለአገሩ ለኢትዮጵያ እንዲያበቃው በዶቼ ቬለ ስም በመመኘት የዛሬውን ዝግጅቴን እዚህ ላይ አበቃለሁ። አዜብ ታደሰ ነኝ። ጤና ይስጥልኝ።
1: አድማጮች ስርጭታችን ሊደመደም ጥቂት ደቂቃዎች ይቀሩታል። እስካሁን ስርጭቱን በመምራት አብራችሁ ቆዩት ማንተጋፍቶ ስለሽ ነኝ። እናንተም አብራችሁን በመቆየታችሁ ከልብ አመሰግናለሁ። መልካም ጊዜ። ጤና ይስጥልኝ። የነገ ሰው ይበለን።